ለመኖር አልሻ ለስራዬ ቀን ስራ ልቆፍር ልሸከም ገበሬም ምን ሆነ ወታደር አገልግል አስፈላጊው መንገድ ኑሮዬን ላሻሽል መቺኔ ትርፍ ፈለግ